አባቴ ሲጠራኝ ያለ ናቶላ ምንም ሕፃን በሆን ሚስጥሩን ባይገባኝ ኦዋ አባቴን ባውጥቶ አልቅሰው መከረኝ።

mig kring እየተማረረ እኔ ግን ውሻዬን አቅፌ እጫወት ነበረ ቢመክረኝ አልሰማው አልሰማው አልሰማው ብስጭቱ ባሰ ትቶኝ ገባ ከቤት እያለቃቀሰ እንዲህ ሲል መከረኝ ግን